0: እንግላ ማሻአላ ሙሚን ሸሪፍ ሸከ ሰድሮ ክርንቱ ፍረስ ክርንቱ ክላው የከማን ያክርን ተፈጀ ሞሎ ነማ ሱሮ ፍረስ ክርንቴ ለን ባማሳይት ጃያ ባና ጉሮሜ ዱሪያ መሐመድ ከምስልማ ያፈል መተማላ ሞዲያ ኮሮንዴ ፈልፈሌ ዲው ሰንጆሬ ላዛብሰና ላዛሚና ተመንና ሱሮ ፍረስ ክርንቴ ለን አንዲያ ጋቢኑ ዳጂ ኳ ፋቶሮ ለኔን ክርንቱ እንዴ እንዲያ ለክቷለን ክርንሴ ማዴሮ ዘውላ የ እንዴ ፍረስ ክርንዶሮ ተሚን ስፕሩ ስኩፈል ዲውላ አርፈል ስኩፈል ዲው አራክ ስፕር አው ስፕር ላር ስፕር ፈል ኡዲው እንዲ ስፕር ላር አራክ ዲው እንደሰን ያረን ማንዲያ ፈንዲን ሳንዲያ ፈንዱ ጋር ያዳይ ኮርካ እንዴ ዛምኑ ኢነ ዛምኑ ዳይ ካንም ካንዴ ኩኒን ኮ ጎ ካምላ ዳን አሰላሙ አለይኩም
1: ወአለይኩም ሰላም እንዳው አትንዶ ክሌዋው አሊ መሐመድ ዱኖ ማማናጅን
2: አሊ መሐመድ ዱኖ ማማናጅን
1: አ ኩስቶዋሮ ኡቶ ፍንጀሮ
2: ንገላ ኛ ፋኛ
1: ማሻአላ አይ ኮሮንዶ አይ ካኪ ኮሮ ኡባ ኮሮ ኢትኪላ ካንዶ ዛሚ
2: እንዳዘራም
1: እንዳሰ አው ጉልዋዴ
2: ክንንገ ኮሮ ለክኛ ከመምበ ጋንጋ ከከዲ ድዮ ነው ተመቶሮ ዘማኛን
1: አ ድዱ

0: ግላ ማሻአላ ክረምቱ ኮማንድ ያክረምቱ አፈደም ወሎ ነው ማ ፈረስ ክረምቱ ክላብ እንደራሰን ክላኝ ታፊስኩስ ኩኑ ዳው ፈላ ኤፍኤምላን ታጂ ፈረስ ክረምቱ ላን አክረምቱ እንደ ፈተሮ ዘወላየን ስንዴተም ፈረስ ክረምቱ ሮ ኮሮንዴ ገብሰና ማታ ሳፍትሮ ኮሮ አኮሌና ለንጂ ኮሮ ክን ቱሉንሚያ ክን ሚውሚያ ክንያ ክሚያ ዳጂ ኮሮ ክን ሚያልኮ ያ ክን ሚያ ሶምቤ ሳፈንቱ ጋውያ እንደረንደ ኮሮ አደዛም አሰላሙ አለይኩም
1: ወአለይኩም ሰላም ባገነቱ ባኔ ኮንዶዋ
0: ናም ዱግላ ዘወለላ
1: ሰረረ አባ በከሪ ማንጉረ ሲዛን መናጀን ኩተታረረ ውጥ ኩተራ ቢመና
0: እንግላ አባ በከም ዳሶ እንደዛም ነው ሚል
1: አ ኮሬ ፈልን ጄ ካንዳ ታማክርንና ስለኔ ረንጀ ዳምኒና ባ
0: ጀዋና ካንም ዲጀ
1: ክራውጀኖ ሆኖ
0: አይኖ
1: ክራውጀኖ ሆኖ
0: ክራውጀኖ ሆኖ አይዋዙ
1: ያባዳ ተመትራም ጂንጄ ኩተተን ደባባጋና አመይዶ ሪስማዛት
0: እንግዲህ ባመ ባመ መድኛ ክርጅን ክረውጀኑ ነው